ካርድ ብዘይምህላው ምስቲ ኣቐዲሙ ቆፂርዎ ዝነበረ ኤርትራዊ ጋይደር ወይ ሓባሪ መንገዲ ክራኸብ ተፀጊሞ ግን ተረኺቦም ኮይኑ ግን እቲ ኤርትራዊ ምስቲ ቪድዮ እናቐረፀ ዝንቀሳቐስ ውፃእተኛ ሓቢሩ ክርአ ኣይመረፀን ንውሕስነቱ ስለ ዝሰግአ ምስኡ

0: እቲ ብ60 ዶላር ዝተኻረዮ ናይ መዕረፊ ኣጋይሽ ክፍሉ ክድቅስ ነይርዎ። ነቲ መዕረፊ ኣጋይሽ ዋይፋይ ወይ መስመር ኢንተርነት ከም ዘለዎ እዩ ዝገልጽ። ኣብ ተግባር ግን እቲ ዋይፋይ ኣዝዩ ድኹም ብምዃኑ ኣይሰርሕን እዩ። እቲ ሆቴል ኣብ ፊት ኤምባሲ ቱርክ ኮይኑ ብደገ ጽቡቕ ምስሊ ኣለዎ። ንሓንቲ ለይቲ 60 ዶላር ዝኽፈሎ ክፍሊ ግን ኢንተርነት የብሉን፣ ቴሌቭዥን እውን ክትሰርሓሉ ኣይከኣለትን። ማይ ውዒ ዝተገጥመሉ ክፍሊ ስለ ዝረኸበ ግን ኣይመረርን። እዚ ሆቴል እዚ ኣብ ኣስመራ ካብቶም ብሉፃት ዝተባህሉ ሆቴላት ሓደ እዩ። እዚ ዩቱበር ንፈለማ እዋን ብቐትሪ ኣብ ጎደናታት ኣስመራ ክዛውር እንከሎ ዝተዓዘቦ ነገር ዜጋታት ብሰንኪ ሕፅረት ነዳዲ ብመካይን ክንቀሳቀሱ ከም ዘይክእሉን ብዙሓት ብብሽክለታታቶም ከም ዝጓዓዙ እዩ። ኣብዚ ቪድዮ ሲነማ ኦዲዮን ብኣዝዩ ዝሕዝን መንገዲ ዓንያ ንሪያ። እቲ ብቅዲ ዝተሃንፀ መናድቕ ቀለም ተነፊግዎ፣ ቬትሮታቱ ተሰባቢሩ፣ ኣብ ኣገልግሎት ዘሎ ኣይመስልን። እዚ በዓል ቪድዮ እውን እቲ ህንፃ ፅቡቕ ይመስል፣ ግን እዚ ሲነማ ኣብ ኣገልግሎት ዘሎ ኣይመስለንን ክብል ተዛሪቡ። መንገዱ ብምቕፃል ብማእከል ጎደና ሓርነት ሓሊፉ ናብ ካቴድራል በፂሑ። ኣብኡ ከዓ ሓደ ኣብ ጎደና እናዞረ ናይ ኣእዳው መመላክዒ ዝሸይጥ ቆልዓ ረኺቡ። እዚ ቆልዓ ነዛ ናይ ኢድ መመላክዒት ብ50 ናቕፋ ክሸጣ ይቃለስ፣ ድሓር ግን ብ25 ናቕፋ ተሰማሚዑ። ኣብ መወዳእታ እቲ ዩቱበር ደንጊፁ ጉዲ ኮይኑ 50 ናቕፋ ሂቡ ኣፋኒዎ። ፅቡቅ ዝኽፈል ዓሚል ተረኺቡ ዝበለ ካልእ ቆልዓ ከዓ ተመሳሳሊ ትሕዝቶ ዘለዎ ንብረት ሒዙ ደድሕሪ እቲ ዩቱበር ክኸይድ ጀሚሩ። ንሱ ግን ነቲ ህፃን ካብ ጥቕኡ ክርሕቕ ነጊሩ ጉዕዙ ቀፂሉ። እቶም ህፃውንቲ ኣብዚ ዕድሚኦም ኣብ ጎደናታት እናሸቀጡ ንነብሶምን ንስድራ ቤቶምን ክሕግዙ እዮም ዝፅዕሩ ዘለዉ። ድኽነት ንምስዓር ኣብ ዝካየድ ቃልሲ ከዓ ክንዲ ሰብ ከይኣኸሉ ናብ ጎደና ክወፁ ተቐሲቦም ኣለዉ። እዚ ዩቱበር ኣብ መንገዱ በቲ ዝሪኦ ዝነበረ ፅሬት ከተማን ህድኣት እቲ ህዝብን ዓብዪ ኣድናቆት ከም ዝሓደሮ ኣይሓበን። ካብ ጎደና ሓርነት ከይወፀ ድሕሪ ሲነማ ኦዲዮን ሲነማ ኢምፔሮ እያ ፀኒሐቶ። እቲ ዩቱበር ኣብዛ ከተማ ሓድሽ ዝስራሕ ምዕባለ የለን፣ ኩሉ ዝኣረገ እዩ። ሲነማ ኢምፔሮ እውን ፅቡቕ ህንፃ ኣለዋ፣ ኮይኑ ግን እታ ፊደል ኣይ ክትወድቕ ቁሩብ ተሪፉዋ ኣብ ጠልጠልያ ዘላ ክብል ገሊፅዋ። እዚ ዩቱበር ኣብ ኣስመራ ብምህላው ልክዕ ከም ኣብ ሓደ ናይ 50ታት ወይ ናይ 60ታት ፊልም ዘሎ ኮይኑ ከም ዝተሰምዖ ይሕብር። ናብ እንዳዓሳ እውን በፂሑ ነይሩ። ኣብ ከባቢ እንዳዓሳ ንሓደ ካብ ኣሜሪካ ንዙረት ዝመፀ ሰብኣይ ቃለ መሕትት እናካየደሉ ከዓ ሓደ ካልእ ቅርብ ኢሉ በጃ ካባ ንሓንቲ ባኒ መግዝእ ዝኸውን ገንዘብ ሃበኒ ክብል ነቲ ዩቱበር ይልምኖ። እቲ ካብ ኣሜሪካ ዝመፀ ኤርትራዊ ከዓ ከምኡ ይበሃልን እዩ ብምባል ስቕ ክብል ክነግሮ ይስማዕ። እወ ኣብ ከብዲ ፅጉብ የለን ጥሙይ ዶላር ኣሽሪፉ ዝንቀሳቐስን ብናቕፋ ዝነብርን ሓደ ስምዒት የብሎምን። ኣብ ኤርትራ ትነብር እንተኮንካ ወላ እንተጠመኻ ስቕ ክትብል ኣለካ። ንኽትሪኦን ክትሰምዖን ኣዝዩ ሕርኽርኺ ዝብለካ። ቅድሚ ገለ ኣዋርሕ ኣብዚ ጎደና ካብ ደገ ዝኸዱ ኤርትራውያን ብምክንያት መዓልቲ ነፃነት ባንዴራታት ሒዞም ይስዕስዑ ነይሮም። እቲ ናይ ወትሮ ሓቀኛ ምስሊ እቲ ጎደና ግን ከምዚ ንሪኦ ዘለና እዩ ዝመስል። ኣብ ዕዳጋ ኣስመራ ዳርጋ ኩሉ ነገር ብብሽክለታታት እዩ ዝከናወን። ንብረት ማይ ይኹን ካልእ ነገራት ኣብ ዓረብያታት እዩ ዝፀዓን። ካልእ ኣብ ጎደናታት ኣስመራ ዝስማዕ ብርቱዕ ድምፅታት ኣሎ፣ ንሱ ከዓ ድምፂ ጀነሬተራት እዩ። ብዙሓት ትካላት ብሰንኪ ሕፅረት መብራህቲ ስራሕን ክሰርሓ እንተኮይነን ግድን ጀነሬተር ክተኽላ ኣለወን። ኣብዚ እዋን እዚ ግን ነዳዲ ኣመና ከቢሩ ስለ ዘሎ ዓለማዊ ፀገም እውን ስለ ዝኾነ ነተን ጀነሬተራት ምንቅስቃስ እውን ዓብ ብድሆ ኮይኑ ኣሎ። እዚ ዩቱበር ኣብ ጎደና ንገለ ክልምንዎ ዝተፀጉዑ ህፃናት በጃኹም ኣይትረብሹኒ ርሓቑ ክብሎም ይስማዕ።
1: Azerbaijan.
2: Japan?
1: No, not Japan. Azerbaijan. You from Eritrea?
2: Yeah.
1: Beautiful country. Thank you. No, please don't annoy me. No. Nice to meet you.
0: እቲ ንብዙሓት ገሪሞዎም ዘሎ ስርዓት ግደፍ ስለምንታይ ኩሉ ነገሩ ዓለም ክርእሉ ንዝኾነ ዩቱበር ናብ ኤርትራ ኣትዩ ቪድዮ ክሰርሕ ዕድል ከፊቱ ዝብል እዩ። ኩሎም ዩቱበራት ዝጥቀምሉ ኣርእስቲ ንምስልቲ ሃገር ኣብ ቅድሚ ህዝቢ ዓለም ዝድውን እዩ። ቱሪዝም ደኣ የለን እምበር ንቱሪዝም ዝዕኒ እዩ። ናይ ኣፍሪቃ ሰሜን ኮርያ ኢንተርነት ኤቲኤም ይኹን ነፃ ማዕከን ዜና ዘይፍቀዳ ካብ ሓደ ፕረዚደንት ካልእ